0: агти нергэри тэран нэвзэнгэ датэн чу дам торжик нимандар го пажир нин нэргэ нэнэ нэмэд ёк тина нин дэ тэкэрэн дэла ал хутгна базун сонжинар ян шо кангэнсэн нин ямч гра тохнэ игэн на тянчни а чэмдэгна базун сонжинар ян ди шуга чиги шаирика а ян чи нямч гра тохнэ нар гурм ра ян нан дини тэндала зэ зэ япчури го са кандари ёни нан дэ зунги тандани чи тэран гэлэн тэн ди нэ а мал хур гэн чун кэл тэнэн тон чэрэ мэр гэлэм дан та по гэргэн сонм чэллэг дан си кэн дэн ла Andi nani jandiz ga tong tong de yid. Ya kaab tong de chen tong aga terang gdaan si ir gandru na malu war garang chung kal tanin tong chara mar glom rang tang po girgin sunum chil lang de kaapar gilaam nan dewa toh gishun igi chi girgin kaapar nda le na terang galang zhigan gotsum. Ya girgin sunum chil cho de mui na
1: Donje
0: bade mo. No demo get gen tomer get gen ge shawar and ge tesang ge thoning chul in send ge janda dang den yi denang yeso ta tong ge gelam de pem no nyang tak pani kwa din che shin yin.
1: Ya.
0: Tena ge gen ta terang na chu cha dar nga wa ge chi ni khar ge ri da cha da tu pa ge chi a den ji la ge la so gan din so ni na da a lo jang ge gen thor ji ge ni ma de kyo gri. Тэдэнд тэранг нэр зонго датанг тэгтэг данин бэллэр гэ нандан дэмэг мартуг мэ гэдэ тана диранг далаян лотог нам ба гэж ням жогра тор нэг го сайнан да та өчөр гэ далуг кэргэн торжи гэн и тандала чэлоп жа зон сонжинар чи чи жадгын нанда зон и тандани тэранг гэ лан жа гэн и танди чи та торжи гэ кон дана чан жа гэ кобр гэ омо тэдэнд чан сонжинар гэ шо лобчатани та талуг кыргын зындык кыргынар интасер го дитаната чөгө тумрынына кетин талуч чул хотан сонжина чыгып шугны торжигинде тади кандары енин андазун итени кабдатга тонтон ина
1: оя та тонгын уркылон ченканга некл хотан да мог кукызышыну ни енин тухани кватын чеше
0: ни ди кватын
1: чеше дитана тонгы некл хотага Sushuni tojiga chetajigini nanda dugu ngi mara shuwa jikalamni mara jise. Tendona tomuji na tojiga mangto ngupi likanda jimno. Da kituk luta zemba gari gadi chimdagra lomani ga mangto ngukin shikoka. Da ngeke luta ga lomani na da mangchi shinda dugu chuga rungzhuk mangto ga lomani chunga daga mangto ngu chuga likanda dugu luta ga jipa. Dani niwa moji na 但 나는 그 토지근 지원 들라 예수 시대 등이 다 다통 그 조금 되나 비자종 얼마 통다 니바 되니 비자종 얼마 통 선바 뒤쪽에 혼춘 그 지기전도 듣고 통 아지랑 동노 그 너가 뒤쪽에 되진다 땡키시노 양다니 십도 세고는 조노 다 혼춘 토지 그 혼춘 지기자 리리랑 노 쪽에 다 함친 기긴 그 지기자 리리인도 듣고 예수비 저도미 뒤쪽에 소마가 다튼 거 지금 되는니 냠죽고 사건가 지수 시시에 건강 정보가 더라스와 소마 사우실이 디 도가다 소자가 있더니 소마 글중라 디 도가 항아리 바가다 그거 로종라간 배춘 주체다 인층가 가득되고노 남반도 모자라 디 도가 선바모이나 다 도지가 먹이 되더니 도지건 제유가 채틀 아랍동람 바베노 Tani zhuwa mo yi na ta talo ni ma ga zong de tangi ngui ma ga lu tang manja sa zo nu kira rinpa de tangi nyamjiri de tangi silang ga nyamjik na wa shi nu ta ta war ta shang chen rinpa ga nyamjik tang ni ya lang nu di nang ta yang ni lu tang da shi nu Tani ngawa mo yi na ta lu ma ga nguen khtin da duku se ju che ta lu ta ga siyangi zga ma za pe tang Tani Чукуа муэнджината, муэнджика нанта шипада, муэнджик сегунанда дуку, даварга яхки каламни тэнкфу сегунанда рамо. Дэй тонда нэкэ лобчага луманда дуку нанга шикджи нанга, ма шикджи нанда дуку ранган инба. Да талу зу дарчина, лу муэмадан дэнна шикцэнда дуку хачан нюнга. Нюнгара, да джикти нанга шиктанги, рэндэнда дэ джини лобчага маландана, Та лумаган дэнлэмдэ мэлгэ жүчэдэ сэра лупты нэ айуңэ та тойчэгэ нэ асэгэ арэнгэ дэнлэмдэ цана шхуну та чэгэжа. Тэрэгэ дэмба мэнгэ нэ та тосымгэ лапша гэгэнгэ гүдэгэ чанэ. Та чугэ пэджи тэнгэ чонгчэр тэнзэн чангсу нэ юнэгэ гэгэнгэ та тосымгэ лупчэ гүдэгэ нэ. Дэнтона 토슴가 기기나 젠바르크 그쪽 호텔라 년이라더니 다 그쪽 호텔 그 세틀락시 어 디토가 아랑 그 호텔나 메뉴가 크치 고치고 누가 지찬다도 고 다니는데더니 다 호텔가 호콘로수가 비간다도 고 진진자 답빌라더노
0: 응응
1: 어 됐지 디토가 다 제빠모인지나 다 호텔가 공무 왔습니 다 도지가 자립시노 혼숙지나 new ilund ta karanga tang ekul uta injina anna gu so so nata angna tina peji rutang du sim ba no mudro mo te to nata thosum gen jindig zu si da tang eta jindig nam ba ta boma ge ji ga ji de no ra jindig ga sim do du gu ta ngo ma ga a je na mum chuk su de mo ze na ra te to nata jindig ma yin bi ta so ta ga so chun der ka yang ta na mo nga si ni lang da tang da gung mu ge ti chu chi tham ba wa ta da tho sum ge ho ma ra so ta nong na yu nun da du ko ta ba chu yu nun da du ko ta ngo ma ge ta mu chu lak sei nun da mu ge shu ge je ni tang i ma ra chi se ni
0: na de de de ka ren che ge di de na de nang ge len chen di nang ni da thom ge ge ge chu chi chu ho ta chi da ge chu ma lo ge nang chung ge ta nen chung che ma ge hom dang tang po de so ye ta lu gun tho jing de ka tal da dang sha wa chi mu ge lo ta chi shu na le gun na ding ge ta nen ge ge ge mang po ka da yi tan jing tren ji na ge chu dan zen de ge nan ja yang na lo ta ge ge ge che ren ba dun son ji na ra chu tho jing de xi ge ci chi ni da dang ding ge ta na sha wa mang le gun da zung ge ta na ge ge ka da ge di to na da che rang an son ji na ren zen de ge 되는 전덕스긴 농이 탄다니 단 진짜랑 진그 지회인 춘이랑 진다나다 단 진짜랑 진그 그거 자리간다리에 기원나 너중이 타니 갑다리나
1: 오야 아 당한긴 전덕스긴 비차니 단 진짜랑 진그 다드강니 신이 강덕신이 나다도 공이 말아 숙성 그군이 지세주 아 동우인지나다 아자니마그닌건 전총도도 공스소 dan zinchuk kap thonda du ko di chu chig tang se ka wona ra di kap to so che ma ye la de tang da ren thong yo pa pi ka yo no gen de mon zen chu twa ho jo jina da to sum ge kap thonda du ko da lo ma di chi ge da ne ni chen zu o ko ka de tang na da sen ke ma de thong ge ko ge zen chu ran de mo chu no a di to ge ho pa chu no ge Сейн темги татанги сейг хупа чесэнгэ дэгэш хуян дэн чусхуну. А ти жоо да кэвэчэ жадна дан нэ чул хутна ангина лоо нэ хэл гатан зэндэг синьону гатан зэндэг нямьо зэндэ дэгу дэн чух капла дан реси датанги. Кэчи тосэм гэ ти каптхун дэгу ти чуч гэ гоч гэтана. А совжон чхэнина ана нэсюкэ ти чунда чхэ гочгэнина дэла схуанида ломаргада рангэ дэтанди кадал хуцу тонгэжгэно дэдэ ку тонгэ мой ти дога ньюа мойгина чымдыга якчушэ кэжгэно а тосэнгэ каптонде да рамэргэнде чэнгина мэргэ зэмбатан дэрна да занжина чукэ аэргэнна на чукэ ди каптугада совсугэ хыямнунда да титигэ чонсэнгэмо дэ тоната за пасэнгэнин кыркэжу анагатэ гожита дабыр капрыгаламни ададя тоната табдир чымдыгэ чукэнаңада дал хомагылга занжи капыр мэнжгэжу дирогда дичэ дамзэни хуйчацхтагю дэрга нэсэни мэнсикэта дарон сапшагигэнан дитгэдэ тангэ занжига риса гэнгэнгэ дэлас хуада юлымдан гэтхунида чымдыгада мара саули сэну тэчхи
0: яди
1: а дитогда самба мэнжина нга тэнни савацзы жоазната тосым гэ лучгундата тучгра тониныга дэн адасамын юуне да кэ ловжун гэ шхунена да ловжага хунчэн жигжэ рерилэн тану чогда да лома маза яра жиг пэжи шага ганжира шага ян лома маза кэ гэчрам бэцэн инаран кэн дюта дэнэ хадимэка ди донната тэ мэги дэтэнги дарын гэ сэрхи кэ дицэтай а хожужина namu nangja thong thanu thogra di thog so chi tongu ga ngen ta na ti chu yang ti ge zo ka de ge ti chu di ji ge ni ma gong ge ti chu de ni gong zhong ma chu nu ngen da gong zhong ge wo de na yang di chu zi ga ji na mo ge de ge ti chu de zai de dang da lu ma ri ri ge gan jin de yi shi bi a man dang sa gang gang ra ji shu he ji ge sa gang gang ra de ka xian de men ti ge da rang ge ma xi nu ge sa sha de gu sa sha gi gi na de ti ge de tang yi o lu man de ge xian cha zi de ni na a ji shu ji ge cha lai gu ge ni la ga yang a ni tun zi xi zi ni sa sha gi gi na de ti ge la mo a ti chu ge da 단 진짜인지나 로마 몽우너다 로마 리리가 랑 또고 세트도고 문자가 다랑 또 메뉴가 로만 데미기 됐다 아 너무 뒤출 안아라 저기 이미니 도자는 거 통계지기 같이 너무 소중 식구는가 니체다 로마라라 아니 그다는 거는 좋거나 더 전부도 야라 정이 디토가 도마르기 삽사 아나카 직정국은 양나들라 수화영 지 다도제일 특히 디토가 닌공 다그 주지가 닌누즈가 양 디초타라도 야라정 그치 더나 정군우들가 아주 말아지기 다 공무원이나요 디초치 담바르 개달이 그치 로종 이고누가 아니슬라디니다 그거 능공 찬스마다 Tejura, Dijoga, Tenkuma, Nundri, Juceta, Dal Hotatan, Telianga, Rime, Yosandamo, Darasanaksum, Dumsagandamo, Da Tantanga, Songedatangita, and Denderpeltangi. De Gatu Sini, Denderpitanu Togata, Satani, Lenin Castizu Yil, Dana Sarazugo, Mojo, Dana Sanizu, Chatsikazi, Tikizu Sarayumi, Lutanani, Da Kabdarizu, Nata, Teranga, the Musata. Yana toji lembi katsu de tanga shoni kanga yam jago. An de la la troyan sobja ga memba ta chete kjigno de muze.
0: Nari. Nari ri. Ri ri kwatin che gir ngoli. Ta nyindar kan sonjina kir lo tong nam ban sonjina ra nang gin jinga su gi ti chund de ko gi ta ko meni dani torji ran de ga no hi na ja jar jong ran de ga kir ge de ba pa ida tang ti chu tan de ko gi ta ko meni na mo ngi ta la ngi ngi ta ko na sha ko de jin de han jini ta ang gi sem kam hyom de ran de ju sa pa de ka tong de kir ge pa ma ra gi gin yang na lo ma ra ngi da tang ran ngi sem kam de ge ji hyom de ge e tap ge dita ju da chang ge ka chen bo ri dian chen de ge ju dan thor jing de thon jo nin bjel ge ndo mo ma tu me ke de ta na di rang da la dan thor jing de ngi par ta khar ge so tu na ba in nan ja da zu cham da ka in nan ja da so so ge ge ge da de ge go no ge chi zen yi ke ko ri nan ja yang nan thor ji ge yo chi ge ko ri nan ja da zu kang ge yo na ge ge da zu ngi ta ne yang cham da na ba ra so tu na ba zo san da ri na
1: ya 아, 저는 전 이거 손에 인지나 동무 저거 도통 확 친다 저거 뭐 도통 더 치르진이나 다 루레리 도모도 마치르니리오가 다 침덕 서울이 지다고누 도통 더 치르가가 기츠다 다요메 대치다고 근데 다이다나 다 니마 예고운 디랑데 스라 지글리주 도통
0: 치른다
1: 더 동모이 아니요모 어초가 지트한이다 지건강랭고가 대대가 지츠 지헤라 Tala chukwa kaya unu ga jiktu khangyinda zi gugumo. Tito gata yochi ga kone achu ga pi eni jambu ga shani ga unu ga. Da davranji na kumasi ga nang na ta sifche gu taba, jiche gu tsangma unu ga kumata moza ta nyo gugumo jiklan yochi ga.
0: Nari?
1: Tetang dali tetang ini ta nyam chuk gu unu zonu ta ki Kumata ninu chogo ta dinang ata gonga tultang lak chir jiktui khaang yigin da zhaktang e. Ji chogo ta kimdagra loma niga nyam chogo sa zonu ta kumata dinang ata cho rangnika kapang chang dani kimdaga kapang chang darung rabi na zindaga kapang chang ra ta khutrzaga laka chitang e zhaktang ji na ki lastong nanga jesong kana ma yang na chi sama sa suga sa khaang nani jesong kana ma tamo yina ta cho Rima dhishtiri thakamu, ngay wata chu laga tuntupka chu jigayang tanggui ima thakamu. Dinta nada, daduku chimdakhra suma nyiga nyamsan chu chu. Chito wata, jigilang tharnu chu wata chu kunga toptang lak chita. Jigto khang yigra dhirkata sira khma nga chu chu. Diga laka niyang nyamsan chu chu tayin.
0: Nari. Nari riri. Riri gargin kwaarin chee gargin gada kooni gishu taan thorjigindi thongok nyin jaygizg martung mek. Dina nyin jayg uundi nangdi chimdag nambayi nandra, lhochog nambayi nandra yung karga jigashi gwanandi yochi gakkur, nzangyi gakkur namun haka mangaz gog di tangnanda sosu ngay thala rangang gizgizg chiga chadgi yukwaari yechu ta jigashi gijundi chadgi yukwaari yechu ngay thala chimdag nambazo njinara shayi chogu yung rangang shayir kaga karga yochi gakkur chandazu zgizg chigi cagdambu zgi de zgizg chadgizg yukwaari yechu nda hachang gachembo re samga girgin kuna shakunu tevzhin tagi chu toptang laga chiri nandra, khungayi nandra ta shahmigda yochi gakkur dayi nandranda sosu ngi tana girgin kona shakunu tevzhinta tsangmaga chiga chadrigzga yukwaari yechunda hachanga kachembori diyanchini ta girgin nandri jizgo nukuchu ta nima chatsig martung mek yana jiglengu nukun nima choyi narandraga jigashik matun nukun nima choyi narandraga kantar chang zogu kirga shayi chogu yang chiga denjagrandi ngi tala denjaga ngi tana nara chiga sifshuku denjaga rondika denjaga la sukwan dezga chiga dorlangzga yukwaari yechun Tawarta kirga sopchan sonjina randi shayi cho rgilam randa vzhig ta samag laka ina rgilam randa yog. Tiyanchini tan rondik cho samg laka randi rgilam randa vzhig iti tahta gawarti yonar. Titangna kaptukun diya gichu kimdag namba zogira tsigizgich shalai gunu gu kaptukwa ki yog. Tiyangita lochuk namba ginyin darga ga sifchul denjig rand rondik cho samla sukwani lochuk rang rang ina randa kimdag namba ina randa ta harlug sarlugu daidang da zungi tala tohnang igwa sakandari yonna da zungi tani girgin kaptari ina.
1: Ya. Denata sichu den zigratan donuk chösüm gedik lakani donoy gosadga ngi mara shu tigni tigsetu. Tungu injinata sirik shuni. Ta chuga ta sichu katasa ju ganer dendana ju tonani wi kamde ta katasa gumun juju. Dituga ta jasna shqunu sirik ku. Ndumu zum masaju ta jagi sekunu hanpo sekunu. Ta Tērika sāyū gānu tsaidam mannū gā sī dhirka mā sāyū. Tērī jambā gātā ānnam jāngu gā sāyū gā dhūgū chīgā nyōngyōng dhī sāyū. Tā jīg tūnā jīnū chūnggā sī rīng dhirka chīg sī nā tā hūkā tāwa, chīwā tāwa, dhūmū mātī chū jōngyū chūnggā tā sī rīng dhūtaka chīgā zāzir zī chū. Tā tōnglō mūy. Nīwā mūy jīnā tā ngekil utazu chungjina ta duku tsechikinin kir tashingunir mo. Tar sinu nimaga taga jik tutuk watta tangu nima tukni dhanuka. Di runga ta ta luma mungu kachamide tanga nyamzu mayi ju. Ta nyamkin zumi dintana ta gungmu chungkang na songi changtong ta dunduk naka ni mo juna chubu tojikinde runga jik tutukunde yang warchi zidungu mo. Damu gishawa madrub ju. Di runga ta samba mungjina ta chimdag namba gata luma ka kapandu duku jik dodam zi ju. 다버 카프르게 디르미나라 세이출라가 카프르즈게테나 카프르게 땅네 루친데도고 세이데 땅나 니만남 송드가 마시가 아 디조가 세이라 디조가 데 땅나다 아 니마트 시 사마트 데 땅나다 소중고 생크린데도고 냠규 냠규고 뭐 데 땅나다 인층가 카프라타긴 주주 아 데도고 시 디조가 조아몬지나다 세수와 시키라 다투다 린즈가 도노주 다로마글가 쳇다라 알랑쿨 담아주죠. 뒤쪽에다 답을 아야카 튼다네. 자, 자와치노가 갑톤도 듣고 체크하는데 문주죠. 다 세이추노나 체크하시노 마키노니가요가. 대단하다. 체크하면 문주죠. 다른 거 최소대요. 지치지죠. 듣고 던선저와이. 나와인지나다. 쭉쭉노가 갑 니마즈 다 준지나 세와든 지라 그 다 듣고 니마 듣거랑하다. 하마이나 죽고 아게게나 죽고 도마 지스텔이 쓰라용노가 갑도대다 오 지금은 너 좀으자 어떻게 좀 만들죠 뜻스가 하잖아다 디조 딱 그거는나 신나라 오지라 마시나라 마시나라 오지라 디도나다 그거 지금부터 렌조 생큼라가노 빠샤던 거 뭐 디조가다 속쪽 반찬 거 와라양 저와다 듣고 들어와 마이죠 아 다치 통아 지금어가 지게텔라다 자주 요과스 세팔리 다크 딜렌드와이리 도모텐타나야 오 미드 만드즈가 가만드즈야 되긴 세마텐타나 지금어테타 노파챘던 거 무슨 생각하라니 아 다치 다 두과모인지나다 저거 도지가 지그렌티 센터가 야크고 자르동 덤비고니 말하고 두기 오늘 디도나다 나루가 지금 잘노토가 아 자마조시 차송니 토가다 아라비나 니마콘치 아니 뜸자는 돈지나 뜻지가잖아다 다블 쭉 자와치가 아 다 서로가 지극값과 아니 모용주라 디토가다 알과나도 꼭 먹먹 담매 마이나 대통이 아르과 사주라가요 그래서 팬트호모 대단다다 니마고 아니 뜸줄랑 동지나 다치 사근 되치고 다도 무슨이야
0: 나리리디 나리리 과천치기 이거 줄로 좀 남바존 선지나 아니만 더 딱거 그렇게 십줄 된적은 좋은데 그치었음 더중이 탈할로 마랑랑 존 선지나 지금 돌는 이거 사디 한신이 아 단디 참덕존 선지나라 이만도 저라는 것이 아이디 즉 도톰스가 요과리에죠 더 소소니 타는 게긴 거나 갑다스가 망아리에 코노 대신 더 상막이 연락신 진준다 하신 것 같이 보리 아 디난 지그터 이긴 게다 되는 거 렌슨디나 쇼 다 다루군 토르징도 조지 다이땅이 아 지그나 저주도 잡죠 쇼크니 택게 지 자르기 땅 더중이 타니 갑다리 대한신이 런인 젠덕스기 농게 탄다니 젠덕스기 농이 타니 지금 젠다랑 징그 양 토르징데 지 자르기 코노 타쿠네 코노 더중이 탄니 갑다리 너무이나 되는 지그터 게르기는 손진나다 소쪽난 바 달로그 그그 토르징데 시코노 그 소쪽난 바 샤난도니 까차 그 통통리 샤나
1: 야 땅이 소쪽난 바 샤난도누 그 까차조노 다 토 정글로 숨거랑아 다 조종한 배순슈노 코트는 사버다 다 도숨글로 찍은 데랑아다 그치와 그 니치가다 규파메노가 배순슈노 어그 야차가 되는라 데도나다 기호모가 저와리리다 두고다 기긴가 달하사리리 그 기긴가 소치가 갖다 데도 자와가 시사도 두고 세우노 다 코트는 데나다 지글랭고르 갖다 두고 첫차 말랑아 데다 아, 샘 소라와위 아랑니라 이치시다 땅이 샘 안나라와위다 지금 저 중에라이모 아, 지금처럼 단 이동 니가 다트글로가 토지가 시킨가 웬 도리 가슴가 달호트용가 토지가 되니 니와 에타 사와스글랑에 대땅이 아랑근 두미 땅 탄노가 소타 체모스가 드니 아랑니 땅 탐비가 첼리즈라 용에다 삼튼 탐지 예진던데 비행이 다시 문든 사실이네.
0: 나리디디 과든 체크긴이나 대응글엔 선디나가 긴 그주 아 단디 참다가 난자 로마랑랑이 난자 다음 터지간 돈조니는 비약그 마트메 그니는 비약고니는아 라는 그 세출 된적 좋은데지 없음 대한진이 럭벌드 그긴 점주잔들아 속과 그 된적라 나조적이 지 자자비 돌능이 대한진단 터진데 시조가 지 다드그라 딱군가 요과리 해주다 아 지금나 로쪽난 바리 로쪽난 반 손지나라 바치 라는 그 돈드라는 그 당르지가 마히니 탈마리 단 토 톰정 그 갑도나 터지가 시조 로춘데 돈 나 데이터나 로토난 바조그라는 그 제지 지금 아 남식 대교 대한신이다 점더가 가준 손이나 디진데 그치 호잔데 라는 것이 아인다 Lotaja, Ranang Shayin, the Gondonic Josum, Tamchiko, Hotag and Gankergonu, Jenga, the Ginter Ranang and Gankerg Mekdina, Torjik, Niman, the Chota, Chamdanambaz on Sonjina, Sigar, Ranger, and this Dornara Tajik, Lotonambaz of Tarto Yokari, Hapataka, the Sifchut and Dagan Itani, the Shayit of Detang and Torjika, Chicken, Tokataju, the Zungitelet, the Chamdanambazoga, Shalaichu, Dingitana getting the Anglinson on a cap that Mampuri, Quadinche Gitina, the Anglinson, the Jelly. Ya.
2: Хсунгв дэрц ховри гланла чавё
3: ховри гланна кивжи хтамлари ё
2: кивжи хтамжи мти ламтын гнын ё
4: хосу кивжи шалын